ታችን በሰማዮች ላይ ያለ ተለይቶ መስካን ክብር ስም መንግስተን ለምን ፈልጋት ካጥንቱ በልጅነት ጥንታት ሰጣና ቤቱን ፈቃድህ እንዴት ደረግ ይሆን በሰማይ ተንተነስተን ከዳይን እንድንኖር ስካና ምግብ ሆኖን ዛሬም በንድር አስጋ ሕይወት ሳለን ምግባችንን እየለቱ አውቀ ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንል ይቅር በገሃነም ከፎሉ ማት አትጣለን አደናን እንጂ ከሞት ይችን መንግስት የማያገኛ ትልፈት

አምላኪ ለወገሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ ማርያም ሆይ

እኔም የጠፋልሽ የነፍሴ ስጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከስጋይ ስጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን